0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 21 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ኣንቀጽ እምነት ዝሃሊ ላዕለዋይ ቤት ጽሕፈት ህየንተ ንብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስን ንዋና ጸሓፊ ናይቲ ላዕለዋይ ቤት ጽሕፈት ንኽቡር የኔታ ኣርማንዶ ማቴዎን ንናይ ጳጳሳዊ ባዚሊካ ቅድስተ ማርያም ዓብዪ ሊቀ ካህናት ንብፁእ ካርዲናል ሮላንደስ ማክሪካስን ንተሳተፍቲ ዓውደ ጉባኤ ዓለምለኻዊ መርበብ ካቶሊካውያን ሓገግቲ ኣካላትን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 21 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ሓሙስ ምስ ርእሰ ብሔር ሪፓብሊካዊት ሃገረ ሊባኖስ ኣብ ሃገረ ቫቲካን ከም ዝተራኸቡ ካብ ቤት ጽሕፈት ዜናን ክፍሊ ማሕተምን ዝወፀ መግለጺ መልእኽቲ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ መበል 11 ዓለምለኻዊ መዓልቲ ጸሎት ንክንክን ፍጥረት ዘመሓላለፍዎ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ብምኽንያት ምስፍሕፋሕ ከኒናታት ምንጻል ጥንሲ ናብ ካቶሊካውያን ምእመናን ዘቕረብዎ ጻውዒትን ምሕፅንታን ዝካየድ ዘሎ ምድላዋት ንሽልማት ዛይድ ናይ ሰብኣዊ ሕውነት ብዝምልከት ዝወፀ መግለጺ መራሕቲ ሃገራት ንሰራሕተይናታት ድሕንነት ሰብኣዊ ሓገዝ ንኽረጋገጽ ዘቕረብዎ ጻውዒት ብፁእ ኣቡነ ኮሎምባ ኣብ ዛምቢያ ንዝካየድ ህዝባዊ መረፃ ኣመልኪቶም ምስ ዜና ቫቲካን ዘካየድዎ ቃለ ምሕትት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 21 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ንግሆ ዕለት 20 ነሓሰ ምስ ርእሰ ብሔር ሪፓብሊካዊት ሃገረ ሊባኖስ ጆሴፍ ኣውን ኣብ ሃገረ ቫቲካን ተራኺቦም ርእሰ ብሔር ሃገረ ሊባኖስ ቀጺሉ ኣብ ቤት ጽሕፈት ዋና ጸሓፊ ቅድስቲ መንበር ብዛዕባ እቲ ብሕቡራት መንግስታት ኣሜሪካን እስራኤልን ሊባኖስን እተፈረመ ስምምዕ ዘተኰረ ዘተ ኣካይዱ ቅድስቲ መንበር ነቲ ስምምዕ ኣብ ግብሪ ንምውዓል ዘጋጥም ዘሎ ጸገማት ከም ዘተሓሳስባ ብምግላጽ ነዚ ዕላማ እዚ ንምፍጻም ዝግበር ጻዕርታት ከም እትድግፍ ድማ ኣረጋጊጻ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንርእሰ ብሔር ሪፓብሊካዊት ሃገረ ሊባኖስ ጆሴፍ ኣውን ትማለ ሓሙስ ንግሆ ኣብ ሃገረ ቫቲካን ተቐቢሎም ኣዘራሪቦም ርእሰ ብሔር ኣውን ቀጺሉ ምስ ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊንን ምስ ጸሓፊ ናይ ወጻኢ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር እውን ተራኺቡ ብመሰረት እቲ ካብ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ደድሕሪ እቲ ዝተኻየደ ርክብ ዝወፀ መግለጺ ከም ዘመልክቶ እቲ ኣብ ቤት ጽሕፈት ዋና ጸሓፊ ቅድስቲ መንበር እተገብረ ዘተ ምሕዝነታዊ ርክብ እዩ ዝነበረ ከምኡ ውን ብመሰረቱ ኣብቲ ሕቡራት መንግስታት ኣሜሪካን እስራኤልን ሊባኖስን እተኸተመ ከምኡ ውን ደቡባዊ ዶባት ሪፓብሊካዊት ሃገረ ሊባኖስ ንምርግጋእን ፍትሓውን ነባርን ሰላም ንምምጻእ ዝዓለመ ኣብ ስሉሳዊ ስምምዕ ዘተኰረ እዩ ዝነበረ ቅድስቲ መንበር ነቲ ሰነድ ምኽታሞም ከም ዝሕጐሳ ክትገልጽን ከላ ብዛዕባ ነቲ ሰነድ ኣብ ግብሪ ንምውዓል ዘጋጥም ዘሎ ጸገማት ግን ከቢድ ሻቕሎት ከም ዘለዋ ገሊጻ ነቲ ኣብዚ መዳይ እዚ ንምትግባሩ ኣብ ዝግበር ጻዕርታት ከም እትድግፍ ድማ ኣረጋጊጻ ርእሰ ብሔር ኣውን ኣብ መርበብ ሓበሬታ መንግስቲ ሊባኖስ ኣብ ዘውፅኦ መግለጺ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ንቅድስቲ መንበርን ስለቲ ንሃገረ ሊባኖስ ንምድጋፍ ዝገብርዎ ዘለዉ ጻዕርታት ምስጋናኡ ደጊሙ ገሊጹ ብፍላይ ንጠለባት በይሩት ዝካየድ ዘሎ ደገፍ ክቕጽሉ ምሕጽንታዊ ኣቕሪቡ ብፍላይ ከዓ ሃገረ እስራኤል ነቲ ብዕለት 26 ሰነ ኣብ ትሕቲ ሕቡራት መንግስታት ኣሜሪካ እተኸተመ ስምምዕ ኣብ ግብሪ ከተውዕሎ ዝቐረበ ጻውዒት ደጊሙ ኣቕረበ ርእሰ ብሔር ኣውን ኣስዒቡ ሃገረ እስራኤል ብፍላይ ኣብ ደቡባዊ ሊባኖስ ኣብ ልዕሊ ሰላማውያን ሰባትን መሰረታዊ ትሕተ ቅርፅን ኣቑሻትን ዝወርድ ዘሎ መዓልታዊ መጥቃዕትታት ከተቋርፅን ካብቲ ኣብ ትሕቲ ቁፅፅር ዘሎ ዞባታት ክትወፅእን ነቲ ዝዓነወ ዳግመ ህንፀትን እተመዛበሉ ሰባት ንምምላስን መንገዲ ክትፀርግ ፃውዒት ኣቕሪቡ ርእሰ ብሔር ኣውን ብተወሳኺ እዚ ስጉምትታት እዚ መንግስቲ ሊባኖስ ኣብ ልዕሊ ኩሉ እቲ ዞባታት ናይ ስልጣን ምስፍሕፋሕ መስርሓት ክተሓሓዝ ከም ዘለዎ ኣጉልሐ እቲ ኣብ ሃገረ ቫቲካን ዝተኻየደ ርክብ ብፍላይ ኣብ ደቡባዊ ሊባኖስ ወላ እኳ ብዕለት 17 መያዝያ ምስ ሃገረ እስራኤል ግዜያዊ ተኽሲ ናይ ምቁራፅ ውዕል እንተተገብረ መጥቃዕትታት እናቐጸለ ኣብ ዝኸደሉ ዘሎ እዋን እዩ ተኻይዱ ሃገረ እስራኤል ግና ንትሕተ ቅርፅን ሰራሕተይናታትን ጉጅለ ህዝቡላህ ጥራይ ኢላማ ከም ዝገበረት ክትገልጽ እንከላ በይሩት ግን ነቲ ዝቕፅል ዘሎ ወተሃደራዊ ንጥፈታት እስራኤል ትኹንኖ እያ ዘላ ኣብ መጻኢ ደቡባዊ ሊባኖስ ፖለቲካዊ ቅልውላው እውን ይቕፅል እዩ ዘሎ ነቲ ኣብ መንጎ ክልቲኤን ሃገራት ዘሎ ስምምዕ ንምድንፋዕን ናብ ሰላም ዝመርሕ ካርታ ንምውፃእን ዝዓለመ ሻምናይ ዙር ዝርርብ ብመንጎ ይናነት ሕቡራት መንግስታት ኣሜሪካ ዝካየደሉ ዕለት ገና ኣይተመደበን ዘሎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መበል 11 ዓለምለኻዊ መዓልቲ ጸሎት ንኽንክን ፍጥረት ኣብ ዘመሓላለፍዎ መልእኽቶም ውግእ ካብ ዓውዲ ኹናት ንላዕሊ ኣርሒቑ ዘዕኑ ሳዕቤን ከም ዘለዎ ኣጠንቂቖም ኣብ ዓለም ሰላም ንምምጻእ ነቲ ጐይታ ዝሃበና መስዋእቲ ሰላም ክንለብሶ ኣሎና ድማ ይብሉ ኣብ ክንዲ ኣጽዋር ኩናት ጐይታ ሰላም ንኽንሓውን ንኽንዕረቕን ናይ ፍቕሪ ስልጣነ ንኽንሃንጽን ብርታዐ ይህበና ይበሉ ርእሰ ሊቃነ ጳጳሳት ልዮን ኣብቲ ትማሊ ሓሙስ ዕለት 21 ዘመሓላለፍዎ ብቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር እተሓትመ መልእኽቲ ናብ መበል 11 ዓለምለኻዊ መዓልቲ ጸሎት ንኽንክን ፍጥረት ኣብ ዝጸሓፍዎ ገሊጾም ቤተ ክርስቲያን ብዕለት 1 መስከረም ዓለምለኻዊ መዓልቲ ጸሎት ንክንክን ፍጥረት ተብዕል ኣላ እዚ ዓመት እዚ ድማ ኣስያፎም ንማሕረሻታት ኩናውቶም እውን ኣብ ዓንቀሪቦ ክልውጥዎ እዮም ብዝብል መሪሕ ሓሳብ ኣተኪሩ ክውዕል እዩ ኣብዚ መዳይ እዚ ቅዱስ ኣቦና ነቲ ብሕድሪ እተዋህበና ብዙሕ ስነ ኣከባብያዊ ትሕድርቲ ክንሕሉ ተጸዊዕና ኢና እዚ ድማ ንስነ ኣከባብያዊ ተፈጥሮን ንሰብኣዊ ርክባትን ንልቢ ወዲ ሰብን ዘመልከተ እዩ ይብሉ ርእሰ ሊቃነ ጳጳሳት ልዮን ኣብ መልእኽቶም ከም ዝገለጽዎ ሰላም ንምህናጽ ዘኽእል ሓቀይና መሳርሒታት ናይ ጥፍኣት ኣጽዋር ኣይኮነን ብምባል እውን ኣጕልሑ ኣብ ክንዱኡስ ሓቀይና ዝርርብ ትዕግስቲ ሕያውነት ፍትሒ ምሕረት ምርዳእ ሓልዮትን ፍቕርን እዩ በሉ ብወንጌል ካብ እተቐርጸ ልቢ ብጸጋ ኣምላኽ እተደገፈ ዝርከብ ከም ምዃኑ ድማ ኣመልከቱ እዘን ባህርያት እዚኣተን ጥራእየን ንውልቀ ሰባት ናይ ምቕያር ንማሕበረሰብ ናይ ምሕዳስ ከምኡውን ንቑስለ ዓለምና ናይ ምሕዋይ ሓይሊ ዘለዎም ክብሉ እውን ኣፍልጦ ሃብሉ እቲ ኣብ ቅድሜና ዘሎ መንገዲ ቀሊል ደኣ እምበር ንጹር ከም ዘይኮነ ቅዱስ ኣቦና ኣረጋጊጾም ንሱ ድማ ሰላምን ሓልዮት ፍጥረትን ምእንቲ ክንደሊ ልብና ክሕደስ ተጸዊዕና ኢና ክብሉ ተላበዉ ቅዱስ ኣቦና ስዒቦም ነዚ ዕዮ እዚ ብትሕትናን ብእምነትን እንተስዒብናዮ ኣብቲ ናይ ምሕዳስ ዕዮ ኣምላኽ ተሓባበርቲ ከም እንኸውን ኣስተንቲኖም ሎሚ ብዙሕ ቅልውላውን ብዙሕ ሰብኣዊ ስቓይን ንርኢ ከም ዘለና ብምግላጽ እዚ ከምዚ ኢሉ እንከሎ እቲ ኣብ ስኒት ዘሎ ሚዛን ፍጥረት ምብልሻው እናወስኸ ይኸይድ ከም ዘለውን ኣጠንቂቖም ወሲኾም ድማ እዚ ተርእዮታት እዚ ዘይተሓሓዝ ኣይኮነን ካብ ዝቈሰለት ዓለም ዝምንጩ ዘሎ ናይ ምሕዋይን ሰላምን ኣውያት ጥራዩ ክብሉ እውን ኣስመሩሉ ርእሰ ሊቃነ ጳጳሳት ልዮን መልእኽቶም ብምቕጻል እቲ ኣብ ኢየሱስ ክርስቶስ እተገልጸ ጐይታ ህይወት ዓለም ክትህቦ እትኽእል ሰላም የቕርብ ሰላመይ እገድፈልኩም ኣለኹ ሰላመይ እህበኩም ኣለኹ ከም ዝበለ እውን ኣዘኻኸሩ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እዚ ሰላም እዚ ላዕሊ ላዕሊ ወይ ሓላፊ ኣይኮነን የግዳስ ካብ ነባሪ ፍቕሪ ክርስቶስን ንነፍሲ ወከፍ ሰብ ዘለዎ ሓልዮትን ዝምንጩ እዩ ይኹን እምበር እዚ መብጻዓ ሰላም እዚ ምስቲ ኣብ ሓያሎ ክፍልታት ዓለም እንርእዮ ዘለና ክውንነት ኣጸቢቑ ዝጋጮ ምዃኑ ዘለዎም ተዘክሮ ገለጹ ናብ ዓመፅን ውግእን ዘተኰረ ብዙሕ ጻዕርታት ከም ዝቕጽል ዘሎውን ኣስተንተኑ ውግእ ካብ ዓውዲ ኹናት ርሒቑ ዝዝርጋሕ ቁስሊ እዩ ዝገድፍ ህይወት የጥፍእ ስድራ ቤታት ይበታትን ንብሚልዮናት ዝቝጸሩ ሰባት ድማ ካባባይቶም ንኽሃድሙ ዘገድድ እዩ በዚ ኸምዚ ድማ ፍርሕን ምጉዳል ፍትሕን ምክፍፋልን የኽትል ከምኡውን ወለዶታት ዝቕጽል ማሕበራውን ስነ ኣከባብያውን ዕንወት ዝገድፍ እዩ ክብሉ ኣትሪሮም ገለጹ ኣብ ርእሰ ዝውን ኣብ መንጎ ዕጡቓት ግጭታት ዕንወት ስነ ኣከባብያዊ ቅልውላውን ዘሎ ምትሕንፋጽ መብዛሕትኡ ግዜ ንስነ ኣከባብያዊ ስርዓት ዘጥፍእ ከም ኣየርን ማይን ዝኣመሰሉ ኣገደስቲ ሃብታት ዝብክል ከምኡውን ውሕስነት መግቢ ዘዳኽም እኩይ ዑደት ከም ዝፈጥር ርእሰ ሊቃነ ጳጳሳት ወሲኾም ገለጹ። እዚ ኩንነት እዚ ድኽነትን ዘይማዕርነትን ተወሳኺ ግጭታትን ንምፍጣር ኣበርክቶ ክገብር ዝኽእል ሓድሽ ማሕበራዊ ውጥረት ብኸመይ ከም ዝጓሃሃር እውን ኣፍልጦ ሃብሉ። ኣብ ርእሲ እዚ እውን ውግእ ንብምሉእ ህይወት ደቂ ሰባት ዝጐድእ ቁስሊ ይፈጥር። ንውልቀ ሰባትን ንማሕበረሰብን ጥራይ ዘይኮነስ ነቲ ምስ መላእ ሰብኣዊ ስድራ ቤት ዘለዎም ዝሰፍሐ ርክብን ምስ ፍጥረት ዘለዎም ስኒትን እውን ዝጐድእ እዩ። ከምኡውን ብመልክዕን ምስልን ኣምላኽ ንምንባር ንህይወት ንምኽባርን ነታ ብሕድሪ ተዋህበትና ምድሪ ንምክንኻንን ዓሚቕ ጉድለት ከም ዘለና ዘርኢ እዩ። ቅዱስ ኣቦና ስዒቦም እዚ ፖለቲካዊ ፍሽለት ጥራይ ዘይኮነስ ስነ ምግባራውን መንፈሳውን ፍሽለት እውን እዩ ክብሉ ኣስመሩሉ። ኣብ ተዛብዐ ሕግታትን ሰብኣዊ ነጻነትን ንስልጣን ብዘይኣግባቡ ምጥቃምን እተመስረተ ውግእ ኣንጻር ወንጌል ሰላም ኮይኑ እዩ ዝርከበሉ። እቲ ኣብ ላዕሊ ተጠቕሰ ቅልውላው ሓላፍነት ጥራይ ዘይኮነስ ንኣምላኽ ዓሚቕ ተኣማንነትን ንሓድሕድና ብምፍቓርን ንውህበት ፍጥረት ብምክንኻንን ናብ ፍረ ዘፍሪ ልቢ ምስ ምቕያር እውን ዝተሓሓዝ ምዃኑ እውን ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን እምበኣር ቁስሊ ውግእን ዕንወት ምድርን ምስ ኩነታት ልቢ ወዲ ሰብ ኣጸቢቑ እተተሓሓዘ ምዃኑ ሓሳባቶም ኣካፈሉ። ሰላማዊ ሕብረተሰብ ንምህናጽ መዋቕር ምሕዳስ ጥራይ ዘይኮነስ ልብና ምሕዳስ እውን የድሊ ክብሉ እውን ተማሕጸኑ። እቲ ዓሚቕ ጠንቂ ግጭትን ምዝመዛ ተፈጥሮን ካብ ስነ ምግባራውን ባህላውን ቅልውላው ዝመንጨወ እዩ። ገለ ካብዚ ኸኣ ደረት ምጥፋእ፣ ናይ ምቁጽጻር ባህጊ፣ ህጹጽ መኽሰብ ምድላይ፣ ከምኡውን ነቲ ኣምላኽ ዝሃበና ክብሪ ነፍሲ ወከፍ ወዲ ሰብ ኣፍልጦ መሃብ ዘይምኽኣልና ምዃኑ እውን ነቒፎም። በዚ ምኽንያት እዚ ድማ ምስ ጸጋ ኣምላኽ ብምትሕብባር ዓሚቕ ብሕታውን ሓባራውን ለውጢ ከም ዘድሊ ገለጹ። እዚ ኸኣ ናብቲ ንባህግታትና እንደገና ዝሰርዕ፣ ንቑስልና ዘሕዊ፣ ከምኡውን ብውርዝውና ንኽንዓቢ ዝሕግዘና ኣምላኽ መልሲ መሃብ እዩ። ብዘይ እዚ ውሽጣዊ ለውጢ ሰላም ተነቃፍን ሓጺርን ኮይኑ ክቕጽል እዩ ብምባል እውን ኣጉልሑ። ልቢ ኣብ ዝሕደሰሉ እዋን ግና ሓደስቲ ኣጋጣሚታት ክኽፈት ይጅምር እውን በሉ። እቲ ንጥፍኣት እንጥቀመሉ ዘሎና ነገራት ናብ ህይወትን ናብ ክንክን ድኻታትን ናብ ምጋቤ ዝጠመዩን ከምኡውን ናብ ዕቃቤ ተፈጥሮን ክቕየር ይኽእል እዩ በሉ። እዚ ድማ ምስ ጐይታናን መድሓኒናን ኢየሱስ ክርስቶስ ዘለና ርክብ ኣብቲ ኣብ ከባቢና ዘሎ ዓለም ዘሎና ክቡርን ንጹርን ዝኾነሉ መንገዲ ሓቀይና ስነ ኣከባብያዊ ለውጢ ብምዃኑ ሰላም ካብ ልቢ ከም ዝጅምር ናብ ርክባትናን ማሕበረሰብናን ዝሰፍሐ ዓለምን ከም ዝውሕዝ እውን ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ዓብዪ ብድሆታት እኳ እንተጋጠመና ኣምላኽ ብዘይ ናይ ምሕዋይን ምልዋጥን መንገድታት ከም ዘይሓድገና ኣረጋገጹ። ኣብ መወዳእታ ቅዱስነቶም ጐይታ በዛ መንገዲ እዚኣ ክንመላለስ ትብዓት ይሃበና፣ በዚ ኸምዚ ኣብዚ ግዜና ኣስያፍ ብሓቂ ናብ ማሕረሻታት ምእንቲ ኽልወጥ፣ ተስፋ ወንጌል ከኣ ኣብ ዓለምና ሱር ምእንቲ ኽሰድድ፣ ሰላም ክርስቶስ ከኣ ኣብ ልቢ ዅሉ ፍጥረት ምእንቲ ኽነግስ ጸልዮም። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ናይ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ኮሚቴ ንንጥፈታት ደገፍ ህይወት ካቶሊካውያን ምእመናን ኣስፋሕፊሑ ንዘሎ ንጥፈታት ምንጻል ጥንሲ ደው ንምባል ክጽልዩን ስጉምቲ ክወስዱን ጻውዒት ኣቕሪቡ። ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ኮሚቴ ንጥፈታት ንደገፍ ህይወት ንካቶሊካውያን ምእመናን ካብ ዕለት 18 ነሓሰ ጀሚሮም ክሳብ ወርሒ ጥቅምቲ ዝጸንሕ ኣንጻር ምስ ፍሕፋሕ ክነናታት ምንጻል ጥንሲ ንምቅዋም ኣብ ዝግበር ጸሎትን ስጉምትታትን ዘተኰረ ጻዕርታት ክገብሩ ጻውዒት ኣቕሪቡ። ነፍሲ ወከፍ ምንጻል ጥንሲ ሞት ህፃንን ምጉዳእቲ ኣደን ዘጠቓልል እዩ። ነቲ ኣብዚ እዋን እዚ ንምንጻል ጥንሲ ዝኸውን ክነናታት ብቐሊሉ ክርከብ ስለ ዝከኣል ዘሎ፣ ብመጠኑ ድማ ምንጻል ጥንሲ ብዘሕዝን መንገዲ ይውስኽ ኣሎ፣ ንጥዕና ዘስዕቦ ሓደጋታት ድማ እናወሰኸ ይኸይድ ኣሎ እንክብሉ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ብፁእ ሊቀ ጳጳሳት ፖል ኮክሊን ኣቦ መንበር ኮሚቴ ንንጥፈታት ደገፍ ህይወት ናይቲ ጉባኤ ጳጳሳት ብፁእ ኣቡነ ዳንኤል ቶማስ ብዕለት 18 ነሓሰ ኣብ ዘቕረብዎ ሓባራዊ ጻውዒት ገሊጾም። እቲ ዕድመ ድማ ብቋንቋታት እንግሊዝን እስፓኛን እተዳለወ ጸሎት ዘጠቓልል እዩ ኮይኑ ዝቐረበ። እዚ ድማ ንኣማላድነት ቅዱስ ዮሴፍ ከም ተጣባቒ ህይወት ገይሩ ዝገልጽ ኮይኑ ይርከብ። ብተወሳኺ እውን ካቶሊካውያን ምእመናን ናብቲ ብጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ እተዳለወ ሪስፔክት ላይፍ ፕሬይ ኤንድ ኣክሽን ኣብዚ ስሙ መርበብ ሓበሬታ ክምልከቱ የተባብዕ። ኣባኡ እውን ብዛዕባ ሓደጋታት ክኒናታት ምንጻል ጥንሲ ክምሃሩን ናብተን ኣብዚ ኩነት እዚ ዝሳተፋ ዘለዋ ቤተ መድሃኒታትን ክሊኒካትን ኩባንያታትን መልእኽቲ ክሰዱን የተባብዕ። እዚ ተበግሶ እዚ ምስቲ ኣብ ነፍስ ወከፍ ወርሒ ጥቅምቲ ኣብ ሕቡራት መንግስታት ኣሜሪካ ብካቶሊካዊት ቤተ ክርስቲያን ዝዝከር ወርሒ ኣኽብሮት ህይወት ብምስምማዕ ዝካየድ ዘሎ እዩ። ምምሕዳር ምግብን መድሃኒትን ነቲ ንምንጻል ጥንሲ ዘገልግል ዘሎ ክኒናታት ብናይ ቆጸራ ቴሌፎን ጥዕና ክእዝዙን ኣብ ጎረባብቲ ፋርማሲታትን ብመስመር ኢንተርነት ክእዝዙን ብምፍቃዱ ነቲ ኣብ ማሕፀን ዘሎ ህይወት ዘዕቁብ ሕግታት መንግስቲ ብምጥሓስ ኣብ መላእ እቲ ሃገር ብፖስታ ዝእዘዝ ዕዳጋ ምንጻል ጥንሲ ኣኽኢሉሎ ክብሉ እውን የጠንቅቑ።
1: ዲያኑ ሽልማት ዛይድ ንሰብዓዊ ሕውነት ንሻምናይ ሕታም ሽልማት መመልከት ግዜ ማለት ሕፁያት ተሰለምቲ ምዝገባ ከም ዘበገሱን እቲ ዓመታዊ ሰብዓዊ ሽልማት ዛይድ ንሰብዓዊ ሕውነት ዘተን ምትሕግጋዝን ኣብ ምድንፋዕ ፍሉይ ኣበርክቶ ንዝገበሩ ውልቀ ሰባትን ትካላትን ዘኽብርን ኣፍልጦ ዝህብን እዩ። እዚ ሽልማት ካብ ክቡርታት ናይቲ ኣብ 2019 ዓመተ ምሕረት ኣብ ኣቡዳቢ ብርሰሊካነ ጳጳሳት ፍራንቸስኮን ኣብ ምስሪ ናይ ኣልኣዝሓር መንበረ ጥበብ ሱኒ ዓብ መምህር ዒማም ዶክተር ኣሕመድ ኣልጣይብን ዝተኸተመ ታሪኻዊ ሰነድ ሰብኣዊ ሕውነት ንሰላም ዓለምን ሓበራዊ ናብራን ዝተበገሰ ምዃኑ ይዝከር። እቲ ሽልማት $1,000,000 ገንዘባዊ ሽልማት ዘጠቓልል እዩ። ኣብ መጀመርታ ወርሒ ለካቲት 2026 ዓመተ ምሕረት ናይ መወዳእታ ሽልማት ዛየድ ንርእሰ ብሄር ኣዘርባጃንን ኣርሜንያን ኢልሃም ኣልየቭን ኒኮል ፓሽንያን ዝተዋሃበ ከም ዝነበረን ነቲ ኣብ መንጎ ክልቲአን ሃገራት ዝተፈጸመ ታሪኻዊ ስምምዕ ሰላም ኣፍልጦን ክብርን ዝሃበ ሽልማት እውን እዩ። ካብ 2019 ዓመተ ምሕረት ጀሚሩ ሽልማት ዛይድ ንሰብዓዊ ሕውነት ካብ 20 ሃገራት ንዝመፁ 20 ተሸለምቲ ኣብ ሰፊሕ ሰብኣዊ ዓውድታት ማለት ኣብ ክንክን ጥዕና፣ ትምህርቲ፣ ዘላቕነት፣ ሓገዝ ስደተኛታት፣ ልምዓት ማሕበረሰብ ሓገዝ መግቢ ከምኡ እውን ምሕያል መንእስያትን ደቂ ኣንስትዮን ዝገበርዎ ኣበርክቶ ኣፍልጦ ዝሃበ ኮይኑ ናይ 2027 ዓመተ ምሕረት ሻምናይ ሕታም ተሰለምቲ ሕፁያት ኣስማት ዝቐርበሉ መመልከቲ ግዜ ክሳብ ብዕለት 1 ጥቅምቲ 2026 ዓመተ ምሕረት ዝጸንሕ መደብ ብመገዲ ወግዓዊ መርበብ ሓበሬታ ሽልማት ዛይድ ንሰብዓዊ ሕውነት ከም እተበገሰ ዜና ቫቲካን ይሕብር። ብመንፅር እቲ ኣብዚ ሓለፈ ዓመት ዝተቐትሉ ኣማይት ሰራሕተኛታት ረድኤት ዝተፈላለያ ናይ ካቶሊካዊት ቤተ ክርስቲያንን ካቶሊካውያን ማሕበራት ግብረ ሰናይን ዝሓቁፍ ካሪታስ ኢንተርናሽናሊስ እተሰሚየ ናይ ኩላይት ቤተ ክርስቲያን ማሕበር ግብረ ሰናይ ሰበስልጣን ሃይማኖት ጽልዋኦም ክጥቀምሉ ጻውዒት የቕርቡ። ዓለም ሓቆፍ መዓልቲ ሰብኣዊ ሓገዝ ቁፅሪ ናይቶም ኣብ ሓደጋ ዝርከቡ ሰራሕተኛታት ረድኤት እናወሰኸ ይኸይድ ከም ዘሎ ኣብ ቫቲካን ዝመደብሩ ኣህጉራዊ ጽላት ትካል ካቶሊካውያን ግብረ ሰናይ ብሰንኪ ጥቡቕ ምትእስሳሮም ኣብ ጎንፂ ዝርከቡ ወገናት ሰብኣዊ መትከላት ከኽብሩ ከተባብዖም ከም ዝኽእሉ ዕለት 19 ነሓሰ ኣብ ዝሃቦም መግለፂ ኣመላኺቱ። ከም ኣብነት እቲ ትካል ኣብ ማእከላይ ኣፍሪቃ ንጳጳስ ኣውሬልዮ ጋዘራ ጠቂሱ ዋላ እኳ ርኡይ ናይ ፀጥታ ሓደጋታት እንተጋጠመ ኣብ ሪፐብሊካዊት ማእከላይ ኣፍሪቃ ናይ ሰበኻ ባንጋሶ ጳጳስ ኣውሬልዮ ጋዛራ ምስ መራሕቲ ሃይማኖት እስልምና ፕሮቴስታንትን ብምዃን ምስ ሰበስልጣንን ዕጡቃት ሓይልታትን ማሕበረሰባት እቲ ከባብን ዘተ ብምክያድ በዚ ከምዚ ድማ መስመራት ርክብ ክፉት ንክኸውን ይሕግዙ። ኣህጉራዊ ጽላት ትካል ካቶሊካውያን ግብረ ሰናይ ማሕበራት ካሪታስ ኢንተርናሽናሊስ ኣብ ቀረባ እዋን ኣብ ጀነቭ ዝርከብ ኣህጉራውን ልምዓታውን ምስ ትካላት ቤተ ክርስቲያን ብምትሕብባር ምድልዳል ግብረ ገባዊ ሓይሊ ኣህጉሮ ሰብኣዊ ሕጊ ብሃይማኖታት ምጉስጓስ ብዝብል ኣርእስቲ ዘካየዶ መጽናዕቲ ጠቒሱ እቲ ስራሕ ተኣማንነትን ከባብያዊ ህላወን መራሕቲ ሃይማኖት ንኣህጉራዊ ሰብኣዊ ሕጊ ንዝግበር ጻዕርታት ምጉስጓስ ክተባብዕ ይኽእል እዩ ዝብል أمر زدقف إيو ألت عصرت تشعتنا حاسة أب علمه معلت سبعة وحاجز وانات حفر حبرات حقرات أنتوني غوتيريش أبك الولاو زباطات نزرق بسرحتنا تطرديت نعبيز خيد زلو حادقة أك ألبو غيرو أب زحلفو سلست عمتات لعليش شح سبعة وسرحتنا تكمستقاتلون مبزحت يوم أبوشت محبر سبعة من سرحو دك عد خمزخونو أون كمزس مارلو زينا فاتيكان أفليتو زي زينا فاتيكان ايو اب زامبيا ناي سبخا ليفينغستون باباس فالنتاين كالومبا زامبيا ويان اب مونغو بلعلي سبعان سلسلن قبيلاتاتن قوانقواتاتن زامبيا سلامو حباراو هيوات كحقوفو دحري اتي اب هاقروم استخايد مرجع رؤسة بيهرن بايتو اوون مرجع هاقروم اما كيلوم زينا فاتيكان اب زكايروك عالم محتت يتحساسبو ناي سبخا ليفينغستون باباس بزعبا اتي اب زقرب اوان اب زامبيا زي تزعزمه هاقروم مرجع أما كيلوم زينا فاتيكان أبزا كايروك على محتت تهيز تزازم مرجع داقم تعرراي نه أستنتنون حونتن زقبرا لو عدل كم زخوون غاليت عم بفللاي نه تتاك أمتو محبرا مراخة بتات بهراوي مفللاي كي قوهاهرو ونت عوعت يقربو باباس كالومبا أبزحبو مقلتي أب زامبيا تراي زيكونا أب مل عالم زكاير مرجع أبي ووتري تغطن جنكتن زفت أرلو هموت مخوانو زحزن إيو بتلام دو أب مرجع زيكاتات مسرطو مسلاتو متتاكيموم ديموكراسيا ودمتو من مرجع تاتو من زوس معلو تسمبل إيو كخوون زقبو حدا كفال نايت فتاح نابتو انجلاو ترقوما مرح نتمم لاس مخوانو حساب أقريبوم أب كلو برك حبرة تسب زقبرا مرارحا كلو قزي بزعبا قلقلوت كخوون اللو أبزقوان زي نسود رابيتك فتوتخان كابيلا خان زخوون حبتي ويتس أقاتات نم أكاب نبوليتيكا ومرحنة مودار أقباب مسمم فس أقلقال مرارة حازي تسارر إيو أبزحر فمعلتات زقات ما خلو كم زلو كوينو بحافشا بفلاي أبسبقا ليفينغستون أكايدا مسرح مرجان أواجو تسيت مرجان بمتانو سناي زخدي مسل إلوم قل السبات نتين ناي مرجع هاو هاو تتاكيموم كزمتون ناي انوة تتاكبارات كفتسمون ابزدليلو اوان اب كتما ليفينغستون غلا زي تانتسالو غبينيناتات باعتاتات نيروم كخونو يخلو حج اوان اتوم سب السلطان نزوم فتساميتات كغتموم كم زخلو اوان يستبهلو ناي سبخا ليفينغستون باباس نزينا فاتيكان ابزهبو مغلاتي ابزق عربا اوان اب ليفينغستون ابزر كبكم سنة مرامبا كريستوس نغوس نسالست من أسيات دياقونات سميتة كحنات أبزفت أملو مسوطة قداسي أبزسمع وصبكات كحنات نأقلقال مرحنات كحق أوفو تنوع تساوعي تكامزاق ربو بمزق غار كحنات مبعال كدس قربان سبكتا وانجيل كدسات مسترات مسرع مؤمنان أبحاقوسن كبيدن هموتاتهم مسناي زماكلة ناي عدم ملوتالوخو مخانو نتوم حدست كحنات اون كمززق آخرو حبيرهم تساوعي تكرستوس بزعبا حيل الزيكونس بزعبا أقل قلوت إيو انكبلو كحنات نايت قلوتن كنعنان سبات كوينام كقتلو تمحتينام كحنات محبر سب كريستيان اندخاتاتن هم معنن قوانوتن نأملاخ زداليون وترو دلوات كخونو دماء كمزة تبابعو يملاخطو بزي أقات أمئون نتوم أبتي مسوات قداسي زتساهات فمان أسيات النحاسبو أبزس معوام مدارة نزتفل علي زوهبوم تقوعتا أوتوم ملاشكهبون أب معبال بيتا كريستيان حاجرن أبركتو خقبرو عطا حساسي بوم بيتا كريستيان حاقرن بأمنات تبعاتك انعنان تسفان زللو من أسيات يدليو بيلوم بتوساقي علمان مؤمنان نكحنات بسقاون بمنفسهون مداي مدقا فكقتلون وطرو سلس اوعطا كتليونا الزخاخيروم أبايتو الصدرا كتليون كلو ناب كهنتن قدماوي هوتن وانجيلاون نتنس اوعطا كمزعن ببأمل كيتوم محبر سبات نمان أسيات كتبابعون كلو مؤمنان دمان بيتا كريستيان بزتفلالي مقدز دقفو مخانوم يقلحو

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.va ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነዋና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 22 ነሓሰ 2026 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 መራፍ ፍጻሜታት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ሳን ማሪኖ ጉስነታዊ ዑደት ከም ዘካየዱን ከምኡውን ድሕረ ቀትሪ ኣብ ኢጣልያ ከተማ ሪሚኒ ኣብ ዝካየድ ጉባኤ ሪሚኒ 2026 ዓመተ ምሕረት ተረኺቦም መደረ ከም ዘስምዑ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ናይ ሎሚ ዕለት 22 ነሓሰ 2026 ዓመተ ምሕረት መደብ ፈናዋና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ቫቲካን ንኣህጉሮም መርበብ ካቶሊካውያን ሓገግቲ ኣካላት ተቐቢሎም ዝለገሶ ቃለ መዕዳን ርእሰ ሊቃነ ጳጳሳት ኣብ ሃገረ ሳን ማሪኖ ዘካይዶ ጉስነታዊ ዑደት ዋና ፀሓፍ ርክብ ምስ ሃገራትን ኣህጉራዊ ትካላትን ቅድስቲ መንበር ሊቀ ጳጳሳት ጋላገር ካብ ዕለት 24 ክሳብ ዕለት 28 ነሓሰ ናብ ርእሰ ከተማ ሩስያ ክበፅሑ ከም ዝኾኑ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍሲ ወከፍ ቀዳም ብናሆም ጳውሎስ ዝቐርብ መደብ መንእሰያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና

ስራን ሓደ ነነሐሰ ኣብ ሃገረ ቫቲካን ኣህጉሮም መርበብ ሓገግቲ ካቶሊካውያን ተቐቢሎም ኣብ ዘስምዖ መደረ ኣጉሊሖም ብዛዕባ ሕጊ ዘስተንትኑ ጽኑዕ ሕጋዊ ቅርፅታት ናፃ ክትትል ሓበሬታ ዘለዎም ተጠቀምትን ሓላፍነቱ ዘይገድፍ ፖለቲካዊ ስርዓትን የድሊ እንክብሉ ብመረጋጋፅ ከምዚ ዓይነት ክትትል ብዙሕ ደረጃታት ኣብ ውሽጣዊ ሃገራውን ኣህጉራውን መዳየት ክኸውን ከም ዝኽእል ኣስተብሂሎም እቲ ማሕበር ካቶሊካውያን ሓገግቲ ኣካላት ስነ ምግባራዊ ማዕቅፋት ክፉት ዘተ ዘመቻችእን ኣብ ትሕቲ ሓበራዊ ፅፍሕታት ማሕበራዊ ፍትሒ ዘእቱን ዝኾነ ሓደ ክልሲ ሓሳብ ወይ ረብሓ ኣብ ስርዓታት ሰብ ስርሑ ኣስተውዕሎ ዝተሰረተ ክብርታት ከምዘይእዝዝ ዘረጋግፅ ክኸውንን ማዕረ ማዕሪኡ ድማ ቅልጡፍ ምዕባለ ሰብ ስርሑ ኣስተውዕሎ ሓድሽ መልክዕ ፅግዕቴናነት እደ ጥበብ ናይ ምትእትታዊ ሓደጋ ከም ዘለዎ ኣስሚሮም ድኻታት ኣህዛብ ኣብ ዝሃብቶሙ ኣህዛብ ዝያደ ፅግዕቴና ዝገብር እዩ ኢሎም ኣብዚ መዳይ ንቑሓት ክንከውን ኣሎና ምህዞ ካልእ መሳርሒ ክልሲ ሓሳባዊ ወይ ቁጠባዊ መግዛእቲ ከይከውን መታንቢሎም እቲ ዘሕዝን ግን ስነ ቀመራዊ ምዕሪታት መን ከም ዝረአ መን ከም ዘይረአ ክውስኑ እንከለዉ ስነ ኣሃዞም መድረኻት ብዘይተሓታትነት ንህዝባዊ ክትዕ ክቐርፁ እንከለዉ ከምኡ እውን ክብሪ ሰራሕተናታት ንስርዓታት ዘምችእ ግዙእ ክኸውን እንከሎ ረቂቕ መልክዕ ዕብለላ የቕርበልና ከምዚ ዓይነት ምዕባለታት ብዘይ ኣገልግሎት ንሓድሽ ገጽ ናይቲ ጥንታዊ ፈተና ዕብለላን ምልክትን ዘቃልዕ እዩ እንክብሉ የጠንቅቑ ኣንጻር እዚ ዓይነት ናይ ስልጣን ባህሊ ቤተ ክርስትያን ስልጣነ ፍቕሪ ከም እትሓስብ ቅዱስ ኣቦና ሓሳብ ኣቕሪቦም እዚ ከምዚ ዝበለ ሕብረተሰብ ቀዳመይቲ ቤት ትምህርቲ ሰብኣውነት ስድራ ቤት እያ ቅድሚ ስሌት ምትእምማን ቅድሚ ውድድር ልግሲ ቅድሚ ምፍልላይ ዘተ ቅድሚ ስልጣነ ድማ ፍቕሪ ንምሃር እንክብሉ ብኣጽንዖት ኣተሓሳሲቦም ንዚ ኣብ ግምት ብምእታው ሰብ ስርሑ ኣስተውዕሎ ንዝቐንዲ ዋህዮ ሕብረተሰብ ክብሕጎግ ፈጺሙ ክፍቀደሉ የብሉን ሰባትን ዝምድናታትን ናብ ኣሃዛዊ ጸብጻባትን ተምስሎን ብምንካይ መንእሰያት ኣእምሮታት ንረብሓታቶም ብዛዕባ ትሕዝቶ ብምዕለቕላቕ ወይ ድማ ንህይወት ስድራ ቤት ብቁጠባ ኣብ ሓደጋ ዘእቱ ቁጠባዊ ዕጥቅታት ኢሎም በዚ ምክንያት እዚ ቅዱስ ኣቦና ሓዳርን ስድራ ቤትን ዝሓሊ ወለዲ ኣብ ትምህርታዊ ተልእኾኦም ዝድግፉን መንእሰያት ብተኣማንነት ንመጻኢ ክጥምቱ ዘኽእሉን ሕግታት ከተስፍሑ እላቦ ክቡራት ኣዕሩኽ ዓለም ንሰብኣውነት ዘጉድል ሰብ ስርሖ ኣስተውዕሎ ኣየድልያን እዩ እንታይ ደኣ ጥበብ ዘብረ ሰብኣዊ ብልሒ ብብልሕና ዝምራሕ ፖለቲካዊ ስልጣንን ብሰናይ ተግባር ዝምራሕ እደ ጥበባዊ ምህዞን የድልያ እንክብሉ ኣፅኒዖም ብምግላፅ ሽዑ ጥራይ እዩ ሰብ ስርሖ ኣስተውዕሎ መወዳደርቲ ሰብኣውነት ዘይኮነስ ኣገልጋሊ ናይ ሓባር ረብሓ ክኸውን ዝኽእል እንክብሉ በዚ ሓሳባት እዚ ማሕበርኩም ንሃገራትኩምን ንመላእ ሰብኣዊ ስድራ ቤትን ብዙሕ ፍረ ከፍሪ ጸሎተይ እዩ እንክብሉ መደረኦም ዛዚሞም እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዕሊ መበል 14 ኣብዚ ኣብ ሃገረ ሳን ማሪኖ 22 ንሓሳብ ዘካይድዎ ዑደት ድሕሪ ዝተገብረሎም ወቅዓዊ ኣቀባብላ ምስ ናይቲ ሃገር መንግስቲ ድሕሪ ዘካይድዎ ርክብ ምስ በርገሳዊ ሰበስልጣን ከም እተራኸቡን እታ ኣብ ዓለም ጥንታዊት ሪፐብሊካዊት ዝኾነት ሃገር ድማ ንሓልዮት ሰብኣውነት ሰብ ዝዓለመ ሰናይ ፖለቲካዊ ኣብነት እተቐርብ ምዃና ኣብ ዘስምዖ መደረ የጉልሑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 22 ንሓሰና ብሪፓብሊክ ሳን ማሪኖ ከም እተጓዕዙን ድሕሪ እዚ ናይ ፍርቂ መዓልቲ ጉስነታዊ ዑደቶም ድሕሪ ቀትሪ ናብ ከተማ ሪሚኒ ኢጣልያ እውን ዑደት ከም ዘካየዱን ኣብዚ ኣብ ሃገረ ሳን ማሪኖ ብዘካየድዎ ዑደት መጀመርታ ምስ በርገሳዊ ሰበስልጣን ሳን ማሪኖ ኣብ ህዝባዊ ቤተ መንግስቲ ከም እተራኸቡን ነቶም ክልተ ሓባራዊ ርእሰ ብሄር ሳን ማሪኖ ምስጋናኦም ኣቕሪቦም ሃገረ ሳን ማሪኖ ካብ 1243 ዓመተ ምሕረት ጀሚራ ብናይታ ሃገር ኣብ ነፍሶ ከብ 6 ዓመት ብዝምረፁ ብክልተ መራሕቲ ሃገር ከም እትምራሕ ዝፍለጥ ኮይኑ ርእሰ ሊቃነ ጳጳሳት ልንመበል 14 ኣብ ዘስምዖም መደረ ኣሰር ናይቶም ኣብ 1982 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ዳግማዊ ድሓር እውን ቤኔዲክቶስ መበል 16 ኣብ 2011 ዓመተ ምሕረት ኣብቲ ሃገር ዘካይዱ ሃዋርያ ዕደት ዝስዕብ ኮይኑ ኣዝያ ሰላማዊት ሪፐብሊክ ተባሂላ እትፍለጥ ሃገረ ሳን ማሪኖ ሊበርታስ ማለት ሓርነት ዝብል ሃገራዊ መራሕ ቃል እትነብር እዚ ድማ ታሪኻን ንመጻእ ዘለዋ ባህግን ዘጠቓልል ምዃኑ ቅዱስነቶም ኣብ ዘስምዖም መደረ ኣጉሊሖም ቅድሚ ኩሉ ብዘይ ውልቃዊ ነፅነት ሓቂና ህዝባዊ ሓርነት ክህሉ ከም ዘይክእል ከስምረሉ እፈቱ ማለት ብዘይ እቲ ናይ ናፅነት ኣገዳሲ ባእታ ዝኾነ ምክብባርን ምድንፋዕን ክቡራት ሰብኣዊ ክብሪ ናፅነት ክህሉ ኣይክእልን እዩ እዚ ናፅነት እዚ ብኣምላኽ ዝተዋሃበ
ጸብን ዝተረጋገጸን ምዃኑ ኣመላኺቶም ሓርነት